ከርተት ዋዛ ሁሉ ጀምካ ተትልየሎም መለስልካ አሲዱዋ ሰላም ኤሪትራና ወይል መስና ህዝና ሰለለ ያሽብር ሐለፋ ያ ጽሕያ ለኹ ሕድረታ መዕረፋ ናይ ሰላሳ ዓመት መሪሰና ወላ ይዕረፍ ኩናታ ኤሪታ

ዝኸበርኩም ሰማዕትና እዛ ሕጂ ክትሰምዕዋ ዝፀንሐኩም ደርፊ ቅሰነለ ኣሸብረይ ኣብፅሐያ ኣለኹ ሕድርኻ ኣብ ምዕራፋ ኢሉ ዝደረፋ መኮንን ኪዳነ ሻባይ ቅድሚ 3 ዓመት ክኸውን ብብርቱዕ ናይ ሕማም ልቢ ኣብ ጀርመን ነዊሕ ሕክምና ክከብር ድሕሪ ምፅናዕ ኣብ እንዳተሓከመ ኮይኑ ኣገዳሲት ዝኾነ መፅሓፍ ድፀሓፈት ዓጋመት ትብል ዓባይ መፅሓፍ ዝተሰወየ እዩ ንባዕሉ እጅቲ ኣብ ፅሐያ ኣለኹ ሕድርኻ ምዕራፋ ኢሉ ንባዕሉ እውን ተሰዊኡ ስዉእ እዩ። ስለዚ ካብዚ ቀፂልና ኣብቲ ቀፃሊ መደብና ክንከይድ

ኣበርኩም ሰማዕትና ካብ ዝቐትልና ሎሚ ሰሙን ዝተዳለወ ሓፂር ዜና ክነቕርብ ኢና። ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ክልተኣው ርክብ ኣካይዶም። ፕረሲደንት ኢሳያስ ኣፈወርቅን ፕረሲደንት ሪፐብሊክ ግብፂ ዓብዱልፋታሕ ኣልሲሲን ብ8 ሰነ ኣብ ካይሮ ኣብ ዝገበርዎ ርክብ ኣብ ክልተኣዊ ጎደባዊ ዞባውን ኣህጉራውን ጉዳያት ዘተኮረ ሰፊሕ ዘተ ኣካይዶም። ኣብ ክልተኣዊ ዝምድናታት ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ታሪካውን ሕውነታውን ዝምድና ኤርትራን ግብፅን ናብ ዝበረኸ ናይ ምትሕባር መድረኽ ክብርኽ ኣብ መዳያት ቁጠባ ፖለቲካ ዲፕሎማሲን ጭቡጥ ስጉምትታት ክውሰድ ብመሰረት ዝተገብረ ምርዳእን ዝተበፅሐ ስምምዕን ኣብ ሃብቲ ዓሳ ከምኡውን ትሕተ ቅርፂ ወደባት መጓዓዝያን ዕቱብ ንጥፈታት ንክካየድ ንዝምልከቶም ኣካላት መምርሒ ስራሕ ሂቦም። ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ብዘይካዚ ኣብ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነት ኣብ ዘለዎ ቁጠባውን ፖለቲካውን ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቀት ዘትዮም። ኣብቲ ርክብ ብወገን ኤርትራ ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ፍፃሚ ጉዳያት ኤምባሲ ኤርትራ ኣብ ግብፂ ኣቶ ኣማን ዓብዱልዋስዕን ብወገን ግብፂ ድማ ሚኒስትር ጉዳያት ወፃኢ ዶክተር በድር ዓብደልዓጢ ከምኡውን ሚኒስትር መጓዓዝያን ኣምባሳደር ኣብ ኤርትራን ተረኺቦም ነይሮም። እዚ ከምዚ ኢሉ እንከሎ ሚኒስተር ዑስማን ሳልሕን ሚኒስተር በድር ዓብደልዓጢን ኣብ ዝገበርዎ ርክብ ኣብ ዝርዝርን መስርሕ ትግባርን ናይቲ ፕረሲደንት ኢሳያስን ፕረሲደንት ኣልሲሲን ዝተዘራረብሉ ዛዕባታት ዘተኮረ ዝርርብ ኣካይዶም። ኣቐዲሙ ፕረሲደንት ዓብዱልፋታሕ ኣልሲሲ ንፕረሲደንት ኢሳያስ ኣፈወርቂ ወግዓዊ ኣቀባብላ ገይሩሉ። ኣብቲ ኣብ ሰዓታት ፍርቂ መዓልቲ ኣብ ቤተ መንግስቲ ኣልእትሓድያ ዝተገብረ ብናይ ክብሪ ሰላምታን ሰልፊ ዝተሰነየ ስነ ስርዓት ሃገራዊ መዝሙር ኤርትራን ግብፅን ተዘሚሩ። ፕረሲደንት ኢሳያስ ኣብ ሓያሎ ትካላት ዑደት ፈፂሙ። ኣብ ግብፂ ወግዓዊ ምብፃሕ ዝፈፀመ ፕረሲደንት ኢሳያስ ኣፈወርቂ ብዕለት 9 ሰነ ኣብ ኣፍረይትን ዋሃብቲ ሎጂስቲካዊ ኣገልግሎትን ትካላትን ዑደት ኣካይዱ። እቲ ካብ ከተማ ካይሮ ኣብ ዙርያ 150 ኪሎ ሜትር ናይ ዝርከባ ትካላት ዝተካየደ ዑደት ትካል ምፍረ መድሃኒት ጂቶ ፋርማ፣ ቁጠባዊ ዞባ መትረብ ስዌዝ፣ ፋብሪካታት ሓፂንን ቸሜንቶን፣ ኮርፖሬሽን መሰረታዊ ኢንዱስትሪ ግብፅን ከምኡ ውን ወደብ ኤን ኣንሱኹና ዘጠቓለለ ነይሩ። ኣብቲ ዑደት ዝተረኽቡ ሰብ መዝን ኣካየድቲ ስራሕ ናይትን ትካላትን ብዛዕባ ዕላማታትን ራእየን ቁጠባዊ ኣገዳስነትን ዓጢቆንኦ ዘለዋ ቴክኖሎጂ ዓይነትን መጠንን ምህርተንን ዝምልከት ብምስልን ተንቀሳቓስን ስእልን ዝተሰነየ ሰፊሕ መብርሒ ድሕሪ ምሃብ ምስ ኤርትራን ምትሕባርን ብሽርክነት ንምስራሕን ከምኡ ውን ኣብ ምምዕባል ዓቕሚ ሰብን ምስግጋር ፍልጠትን ቴክኖሎጂን ኣበርክቶ ክገብሩ ዘለዎም ቅርብነት ገሊፆም። እተን ተበፅሓ ትካላት ኣብ መፍረ ዝተፈላለየ ዓይነታት መድሃኒት ምስራሕ ብቴክኖሎጂ ሮቦት ዝተደገፈ ፅላታት ፀሓያዊ ፀዓት ንህንፃን ካልእ መዓላን ዘገልግለ ሓፂንን ቸሜንትሮን መፍረ ኬሚካላዊ ድኩዒ ከምኡ ውን ምውዳድ ትሕተ ቅርፂ ወደባትን ኣገልግሎት ሎጂስቲክን ዝነጥፋየን። ፕረሲደንት ኢሳያስ ኣብ መስርሕ ህንፀት ንእትርከብ ሓዳስ ርእቲ ከተማውን በፂሑ። ኣብ ዑደቱ ፕረሲደንት ኢሳያስ ንሚኒስትሪታትን ካልኦት ኣካላት መንግስትን ዝተሰርሐ ህንፃታት፣ ባህላውን ስነ ጥበባዊ ንጥፈታት ዝካየደሉ ዘመናዊ ኣዳራሻት፣ ትካላት ማሕበራዊ ኣገልግሎት፣ ቦታታት እምነት፣ ሆቴላትን መንበሪ ኣባይትን ምስናይ ትሕተ ቁርፁን ዓጢቕዎ ዘሎ ቴክኖሎጂን ኣብ ዝተዓዘበሉ ብኣካየድቲ ስራሕ መብርሂ ተዋሂብዎ። ኣብቲ ኣጋጣሚ ፕረሲደንት ኢሳያስ ምስቶም ኣካየድቲ ስራሕ ብዛዕባ እቲ ዝተሰርሐን ኣብ መስርሕ ዝርከብን ትካላትን መንበሪ ኣባይትን ከምኡ ውን ክግበር ብዛዕባ ዝከኣል ምትሕብባርን ምትሕግጋዝን ሓሳባት ተለዋዊጡ። ፕረሲደንት ኢሳያስ ፕረሲደንት ኣልሲሲን ብ8 ሰነ ብዘካየድዎ ርክብ ኣብ ዞባ ቀይሕ ባሕሪ ማእከላይ ምብራቅ ቀርኒ ኣፍሪካን ዓለምን ሓበራዊ ኣገዳስነትን ኣብ ዘለዎ ቁጠባዊ ፖለቲካዊ ዲፕሎማስያውን ፀጥታውን ጉዳያትን ምዕባለታትን ብዕምቀት ከምዝዘተዩ ይፍለጥ።
ቁረታ ኤሪትራን ግብፅን ዝምድናታተን ኣብ ኩሉ መዳያት ንምድንፋዕን ንሓበራዊ ፀጥታ ክሰርሐን ሰሚዐን ኤሪትራን ግምፅን ዝምድናታተን ኣብ ኩሉ መዳያት ንምድንፋዕን ሓበራዊ ፀጥታ ክሰርሓ ብ10 ሰነብ ዘውፅኦ ሓበራዊ ጋዜጣዊ መግለፂ ተሰማሚዐን ሚኒስትር ጉዳያት ወፃኢ ኣቶ ዑስማን ሳልሕን ሚኒስትር ጉዳያት ወፃኢ ግብፂ ዶክተር በድር ዓብድልዓጥን ዘካየድዎ ርክብ ኣብ ዝሃብዎ ሓበራዊ ጋዜጣዊ መግለፂ ንታሪካውን ሕውነታውን ዝምድናታት ኤሪትራን ግብፅን ከምኡ ውን ፕረሲደንት ኢሳያስ ኣፈወርቅን ፕረሲደንት ዓብደልፋታሕ ኣልሲስን ኣብ ካይሮ ዘካየድዎ ሰፊሕ ዘተ ብምጥቃስ ኣብ ፅላታት ዕደና ትሕተ ቅርፂ መጓዓዝያ ባሕርን ምትእስሳር ወደባትን ምምዕባል ወደባት ኤሪትራ ብፍላይ ከዓ ዓሰብ ባፅዕን ማርሳ ፋጥማን መፍረ መድሃኒት ህንፀት መንበር ኣባይቲ ከምኡ ውን ንክልትን ሃገራት ብመሬትን ባሕርን ባቡር ምድርን ንምትእስሳር ኣብ ስምምዕ ከም ተበፅሐ ኣረጋጊፆም ኣብቲ ኣጋጣሚ ግብፂ ሙሉእ ደገፋ ንልኡላውነት ሰላምን ርግኣትን ኤሪትራ ኣረጋጊፃ ኣብ ፀጥታ ቀይሕ ባሕርን ዞባዊ ጉዳያትን ድማ ፕረሲደንት ኢሳያስን ፕረሲደንት ኣልሲስን ልኡላውነትን ግዝኣታዊ ሓድነትን ሃገራት ዘኽብር መትክላት ኣህጉራዊ ሕጊ ብጥብቂ ክበር ኣዝዩ ኣገዳሲ ምዃኑ ከም ተሰማምዑ ብምጥቃስ ሃገራውያን ትካላት ዓንዲ ሕቆ ርግኣትን ምዕባለን ስለ ዝኾና ኣብ ዝኾነት ሃገር ንምሕያለን ምስራሕ ኣገዳሲ ከም ዝኾነ ኣገንዚቦም ሚኒስተር ዑስማንን ሚኒስተር በድርን ኣብ መወዳእታ ኣብ መንጎ ሰበ ስልጣን ኤሪትራን ግብፅን ኣብ ኣስመራን ካይሮን ዝግበር ርክባት ከምኡ ውን ኣብ ዞባውን ኣህጉራውን መድረኻት ዝህሉ ምውህሃድ ከም ዝቕፅል ኣረጋጊፆም ኤሪትራ ኣብ ሻምናይ ዋዕላ ዞባዊ ኮሚቴ ጥዕና ምብራቕ ኣፍሪቃ ተሳቲፋ ኤሪትራ ጥዕናዊ ውሕስነትን ልኡላውነትን ኣፍሪቃ ብዘላቕን ሓድሽን መዋእል ንዋይ ኣብ ጥዕና ኣዴታትን ህፃናትን ቀዳማይ ደረጃ ክንክንን ጥዕናን ምምዕባል ብዝብል ቴማ ብ3 ክሳብ 5 ሰነ ኣብ ናይሮቢ ኬንያ ኣብ ዝተቓንዐ ሻምናይ ዋዕላ ዘባቦ ቴክኒካዊ ኣመኻሪ ኮሚቴ ጥዕና ምምራቕ ኣፍሪቃ ተሳቲፋ ኣምባሳደር ኤሪትራ ኣብ ኬንያ ኣቶ በየነ ርእሶም ኣብቲ ዋዕላ ኣብ ዘስምዖ መደረ ኤሪትራ ኣብ ምዕባለ ቀዳማይ ደረጃ ክንክን ጥዕና ንዘመዝገበቶ ተመክሮን ዓወታትን ብምጥቃስ መንግስቲ ተጠቃምነትን ኣገልግሎት ጥዕና ክሳብ ዝረሓቐ ከባቢታት ሃገርና ንምርግጋፅን ዝገብሮ ዘሎ ኣበርክቶ ጥዕና ኣዴታትን ህፃናትን ንምውሓስ ኣብ ክትትል ቅድምን ድሕርን ሕርሲ ኣብ ርሑቕ ከባቢታት ዝነብራ ኣዴታት ኣብ ትካላት ጥዕና ከምዝሓርሳ ንምግባር ዝተሃንፀ መፀበይ ነብሰ ፆራት ዝተዋህበ ስልጠና ክንክን ወለድን ዘመዝገቦ ውፅኢትን ኣመልኪቱ ዝርዝራዊ መግለፂ ሂቡ ኣብ ዓውዲ ጥዕና ህፃናት እውን ብመደብ ሃገራዊ ክታበትን ውሁድ ኣመሓዳድራ ሕማማት ህፃናትን ኣቢሉ ዝተመዝገበ ዕብየት ኣብ ምድልዳል ጥዕና ህፃናትን ምስፋሕ ሸፈነ ክታበትን ልዑል ተራ ከም እተፃወተ ዝጠቐሰ ኣምባሳደር በየነ ጥዕናዊ ውፅኢት ሕብረተሰብ ምስ ትምህርቲ ማይ ሕርሻ ምግብን መንበሪ ዝተኣሳሰሩ ብምዃኖም መንግስቲ ኤሪትራ ኣብዞም ዓውድታት ዝተዋሃደ መተባት የሰላስል ከም ዘለዎ ነፂሩ እቲ ብማእከል ምቁፅፃርን ምክልኻልን ሕማማት ኣፍሪቃ ዝተዳለወን ተወከልቲ ኣባላት ሃገራት ዞባዊ ትካላት ሞያውያን ጥዕናን መሻርክትን ልምዓትን ዝተሳተፍዎ ዋዕላ ኣብ ምድልዳል ጥዕናዊ ውሕስነት ምክልኻልን ምድላዋት ንለበዳታት ምምሕያሽ ጥዕና ኣዴታትን ህፃናትን ምስፋሕ ኣገልግሎት ክታበትን ቀዳማይ ደረጃ ክንክን ጥዕና ዝተኮረ ዛዕባታት ክዝትን ከሎ ኤሪትራ ድማ ኣብቲ ዛዕባታት ዝግበር ዘሎ ዞባዊ ፃዕርታት ንምድጋፍ ቅርቡነታ ኣረጋጊፃ ዝኸበርኩም ሰማዕትና ንሎሚ ዝተዳለወ ዜና ኣብዚ ይድምደም።

0: ድምፅ ናት። ሃሎ
1: ሃሎ ሃሎ
0: ሃሎ
1: ፍረስ
0: ሰላም ሰላም ዮሐንስ ሰላም
1: ከመይ ኩል ሰላም ዲዩ
0: ግርም አለው ግርም አለው
1: እዋ ጽቡ ፕሮግራም ቅጽላሎ ሀበሬታ አለና
0: ራይ
1: መጀመሪያ ቲ ክቡር መዓልቲ ዕስራ ሰነ መዓልቲ ሰማታት ንዕለት ዕስራ ወርሒ ሽድሽተ ክተሽን ዕስራ ሽድሽተን ተዳሊሆም ዘሎ ንኩሉ ማንሃይምን ከባቢኡን ተቐማጣይ ኤርትራዊ ንሕብር ንፈቱ እቲ መደብ እግሪ ጉዕዞ ኣሎ ካብ ፍሪድሆፍ ይጅመር ልክዕ ሰዓት 12
0: ፍሪድሆፍ
1: ማንሃይም እያ ካብኡ እቲ ምብጋስ ካብኡ ኮይኑ ልክዕ ሰዓት 12 ፋውድስ ማለት እዩ ናብ ፓርክ ሰማእታት ማለት እዩ እቲ መደብ ሰዓት 2 እዩ ድጅመር ኩሉ ሰብ ከዓኒ ኣብኡ ንክርከብ በዚ ኣጋጣሚ ንሕብር ታብ ጉዕዞ ኩሉ ሰብ መፂኢ ከዓኒ ፅቡቅ ነይሩ እቲዝኽእል ማለት እዩ እቲ መደብ ክንቲ ኩሉ ግዜ በጋባብ ተዳልዩ ኣሎ እዚኣ ሕብር ኣፈቱ ማለት እዩ ካልእ ፌስቲቫል ሎማ ዓመት ተዳልዩ ኣሎ ንዕለት 11 ጋብ 12 ወርሒ 7 ኩሉ ሰብ ከዓ እዚ መደብ ገይሩ ካብ ሕጂ ክዳለወሉ በዚ ኣጋጣሚ ክንሕብር ንፈቱ ኣብ ፌስቲቫል ምናልባት ኣብኡ ስነ ፅሑፍ ዶቕርቡ ስጋብ ትማሊ ነይሩ ድሓን ዋላ ስጋብ ሎሚ ፅባሕ እንድሕር ሰዲዶም ስነ ፅሑፍ ከንብብ ወይ ከቐርብ ዝደሊ ካብ ማንሃይምን ከባቢኡን ኣባላት ሃገራዊ ሽማግለ ንክሕብር በዚ ኣጋጣሚ ከዓኒ ክሕብር ፈቱ ተወሳኺ ተምሃሮ ዝምረቑ ወይ ከዓ ትምህርቲ ዝወድኡ 12 ኣብ ስትድዮም ዝወድኡ ዩኒቨርሲቲ ዝወድኡ ዝተፈላለየ ዝተመረቑ ኣብ ቤት ትምህርቲ ኣብ ከምቲ ኩሉ ግዜ ኣብ ፌስቲቫል ናይ ምምራቕ መዓልቲ ስለ ዘሎ መደብ እቶም ስድራ ነዞም ደቁኹም ናይ ሃገራዊ ሽማግለ ኣባላት ከተመዝግብዎም ትሕትና ከዓ በዚ ኣጋጣሚ ከነቕርበልኩ ንፈቱ እቲ መዓልቲ ስጋብ ዕለት 15 ክምዝገቡ ኣለዎም ፅባሕ ማለት እዩ ናይ መወዳእታ ንኣባላት ሃገራዊ ሽማግለ ክሕብሩ ካኒ በዚ ኣጋጣሚ ሕብር
0: ኦኬ ፅቡቅ ዮሃንስ ወዲካ ተኾንካ ብዛዕባ ናይ ፌስቲቫል ጉዳይ ዋላ እኳ እቲ ዕለት ተነጊሩ ተኾነሲ ኣገባባ ናይ መጓዓዓዝሲ ከመይ ክኸውን ቅሩብ ሕሰበሉ ደሎ ወይ ናይ ሓባር ጉዕዞ ክግበር ዝከኣል እተኮይኑ
1: እወ ሕጂ እቲ ሓሲቡ ኣሎ ግን እቲ ግዜ ቅሩብ ሕጂ መቸም መደብ እተውስ ምድላይ ኣብ ምድላይ ና ዘለና እንድሕር ተረኪቡ ፅቡቅ ተዘይኮይኑ ግን ኩሉ ሰብ ምእንታን ናይ ብሓባር ክንከይድ ማኪና ዘለዎ ሰብ ማካይን ከበግስ ሞኒ ብሓባር ናይ ምኻድ ከዓኒ ተኽእሎ ከምኡኮሚታት እውን ኣሎ እዚ ፅቡቅ ነይሩ እዚ ብሓባር ማለት ኩሉ ግዜ ብሓባር ሓድነትካ ናይ ሓድነትካ ምልክት እዩ ናይ ሓይልና ስለዝኾነ ብሓባር ክንከይድ ከዓ ፅቡቅ ነይሩ ብላ ንብወገነ

0: ነዚ ግን ኣብ ቀጣሊ ሓበሬታታት ክንህብ ኢና። ምናልባት ተሰሊጡ ኣውቶቡስ ተዘይተሊጡ ከምዛ ዝብላ ዘለኹ ነብሲ ወከፍ ሰብ ማኪና እንድሕር ኣልዒሉ ብሓባር ምኻድ ማለት እዩ።
1: ፅቡቅ ኣብ ርእሲ እውን ማኪና ኣብኢድ ስለደየላ ማኪና ፅቡቅ ከም ሓደ ግን ካልኣይ ከዓ በዚ ናይ ዶችላንድ ቲኬት ጌርካ እውን ብሓንቲ ሰዓት ዝንቀለሉ መንገዲ ከማን ይከኣል ማለት መንገዲ ስትቲ ጭቡጥ ነገር እንድዩ ማካይን ክርከባ ፅቡቅ እዩ። ተዘይኮነ ግን ብዶችላንድ ቲኬት ጌርካ ሲ ብሓንቲ ቫጎኒ ክትከይድ ከማን ዝሓሸ ማለት ሲ መንገድታት ከም ዘሎ ምሕባር እያ ኣራይ ሞ
0: ዋፅቡቅ ኣለካ። እዚኣ እውን ፅቡቅቲ ሓሳብ እያ ማለትኒ እቲ ከምኡ ውን መደብ ጌርካ ነቲ ባቡር ዝኸይድ ከዓኒ ኣብ ሓደ ሰዓታት ዝኸይድ ምናልባት ዝበለፀ ክኸውን ድሓን ሕጂ ክንሰርሐሉ ኢና ወይ ኣብቲ ከምዝበልክዎ ብቀፃሊ ሓበሬታ
1: ክንዎ ሕራ ንሕና እውን ድሕሪኡ እውን ኣለና ድሕሪ ክልተ ሰሙን እውን ዝፈነዎ ስለ ዘለና እውን ብግቡእ ክንገርካል እዩ። ኦኬ ዮሃንስ ሞ
0: ራይ ኦኬ
1: ፅቡቅ መዓልቲ
0: ኦኬ መርሓባ ቻው።

ዝኽሪ ሰነ ጥርዚ ኩሉ ወራራት ኣላሽ ዝበለላ ወርሒ እዚ ኣብ ታሪክ ህዝቢ ኤርትራ እምብዛር ዛን ዕለት 20 ሰነ መዓልቲ ሰማዕታት ኤርትራ ኮይና ክትዝከር ዝተመረፀትሉ ምክንያት እቲ ብዕብየቱን ሓደገኛነቱን ጥርዚ ኩሎም ወራራት መግዛእቲ ኢትዮጵያ ዝኾነ ሻድሻይ ወራር ብፀዋዊ 11 ደርግ ወፍሪ ቀይሕ ኮኸብ ድሕሪ 4 ኣዋርሕ ዝወሰደ መሪርን ደማውን ምርብራ ብፍሽለት ዘብቅዓሊ ዕለት ብምዃና እዩ ተጋዳላይ ነቲ ስርዓት ደርጊ 2 ዓመት ሙሉእ ሰፊሕ ምድላዋት ገይሩ ብልዑል ርእሰ ተኣማንነት ሰውራ ኤርትራ ሓንሳብን ንሓዋሮን ክድምስስ ምዃኑ ብኣዋጅ ኣፍሊጡ ዘንቀሎ መጠነ ሰፊሕ ወራር መኪቱ ንምፍሻል ብዙሕ መስዋእቲ ይኸፊሉ ኣብዚ ናይ ሞትን ሕየትን መሪር ጥምጥም ልዕሊ 2700 ሕርያት ጀጋኑ ደቂ ዛ መሬት መስዋእቲ ክኾኑ ከለዉ ልዕሊ 5,000 ተጋደልቲ ከም ዝቆሰሉ ሰነዳት ሓርነታዊ ቃልሲ ይሕብር ሻድሻይ ወራር ብ15 ለካቲት 1982 ጀሚሩ ብ20 ሰነ 1982 ብፍሽለት ተደምዲሙ እዚ ፍጻመ እዚ ሎሚ መበል 44 ዓመት እዩ 20 ሰነ ኣብ ንዝክረሉ እምበኣር እቲ ኣገራሚ መኸተ ኤርትራዊ ተጋዳላይ ኣብ ሻድሻይ ወራር ምጉልሑ ኣገዳሲ እዩ ኩሉ ከም ዝፈልጦ ታሪክ ሻድሻይ ወራር ብሓደ ኣንቀጽ ናይ ጋዜጣ ዝግለጽ ኣይኮነን ዓብዪ መጽሓፍ ፅሒፍካ እውን ብምልኣት ክትገልጾ ዝከኣል ኣይኮነን ዝኽሪ ንምሕዳስ ግን ጋዜጣ ሓዳስ ኤርትራ ጽማቕ ሓበሬታ ናይቲ ወራር ሒዛትልኩም ቀሪባ ኣላ ግጥማት ሻድሻይ ወራር ብሓፂር ኣብ መፋርቅ 1978 ጀሚሩ ክሳብ ሓምለ 1979 ስርዓት ደርግ ብገዚፍ ደገብ ርእሲ ሓያላን ሕብረት ሶቪየትን መሻርክታን ሰውራ ኤርትራ ንምጭፍላቅ ዘካየዶ 5 ተኸታተልቲ ወራራት ተሓምሽሹ ህዝባዊ ሰራዊት ኣብ ታሕሳስ 1979 ኣብ ግንባር ናዕፋን ሰሜናዊ ምብራዕ ሳሕልን መጥቃዕታዊ ተበግሶ ብምውሳድ ዓብዪ ወተሃደራዊ ዓወት ድሕሪ ምጉንፃፉ ደርጊ ከም ብሓድሽ ንሰውራ ኤርትራ ብወተሃደራዊ ሓይሊ ክጭፍልቕ ዘኽእሎ ዓቕሚ ንምድላብ ን2 ዓመት መመላእታ ኣብ ሰፊሕን ወሳንን ምድላዋት ተፀሚዱ የሕሊፍዎ ዘድሊ ምድላዋት ድሕሪ ምፅፋፍ ከዓ ሰውራ ኤርትራ ሓንሳብን ንሓዋሩን ካብ ገጽ መሬት ንምሕካኽ ወፍሪ ቀይሕ ኮኸብ ኢሉ ዝሰመዮ ናይ መወዳእታ ክኸውን ዝተሓስበ ወተሃደራዊ ወፍሪ ኣበገሰ ስርዓት ደርግ ኣብ ርእሲ ዘይተቆጠበ ደገፍ ኣፅዋራ ወተሃደራዊ እስትራቴጂያዊ ምኽሪ ወተሃደራዊ ክኢላታት ሕብረት ሶቪየትን መሻርክትን ሰኒቑ ብዝገበሮ ልዑል ምድላዋት ምሕር ተኣማሚኑ ነበረ በዚ ድማ ምድምሳስ ሰውራ ኤርትራ ኩሉ ገና ከበስር ተጓዩ ኣብ ጥሪ 82 ካብ መላእ ህዝቢ ኢትዮጵያ ዝተወከሉን ወፃእትነታትን ደገፍትን ዝተረኽብሉ ዓብዪ ዋዕላ ኣብ ኣስመራ ብምቅናዕ ኣስመራ ማኒፌስቶ ዝተሰሚየ ወግዓዊ ኣዋጅ ሕለፈ ነዚ ብዓይነቱ ካብቶም ቅድሚኡ ዝተኸየዱ 5 ወራራት ፍልይ ዝበለ ዓበ ወተሃደራዊ ወፍሪ ዝንምዕዋት ስርዓት ደርግ ላዕለዋይ እዚ ውጥን ወተሃደራዊ ወፍሪ ማለት ወተሃደራዊ ዘመቻ እቅድ መምርያ ዝተሰሚየ ኣካል ብምቋም ነቲ ቅድሚኡ ብግብረ ሓይልታት ዝነበረ ኣቃውማ ገሪፉ ሰራዊቱ ብእዝታት ወደቦ በዚ መሰረት 3 እዝታት ኣቆመ ውቃው እዝ ኣብ ግንባር ሰሜናዊ ምብራቅ ሳሕል መብርቅ እዝ ኣብ ግንባር ባርካ ናደው እዝ ኣብ ግንባር ናቕፋ መንግስቱ ሃይለማርያም ድማ ከምላእ ላዕለዋይ ኣዛዚ ሰራዊት ነቲ ኩናት ብቀረባ ንምምራሕ ብሶቪየታውያን ወተሃደራት ኣብ መኽርቲ ተዓጅቡ ኣብ ኣስመራ መእዘዚ ነቑጣ መስረተ ኣብቲ ናይ 2 ዓመት ምድላዋቱ ስርዓት ደርግ ኣብ ርእስቲ ኣብ ኤርትራ ኣቐዲሙ ዝፀንሐ ኣቐዲሙ ተወሳኺ 120,000 ሰራዊት ኣሰሊፉ ብዘይ ሓገዝ ታንክታት ጎቦታት እናሓኾሩ ምስ ተጋደልቲ ክገጥሙ ዝኽእሉ ሃሩሩን ኣፃምእን ዝፃወሩ ወተሃደራት ብምስልጣን ተራራ ዝተሰመያ ፍሉያት ክፍላተ ሰራዊት ኣቑሙ እዘን ክፍላተ ሰራዊት ኣብ ኣፃምእን ኦጋዴን ፍሉይ ታዕሊም ወሲደን ብድሕሪኡ ኣብ ሰፊሕ ከባቢታት ትግራይ ዳህሳስ ብምክያድ ኣብ ልዕሊ ሓይልታት ሕወሓት መጥቃዕትታት እናፈፀማ ግብራዊ ናይ ውግእ ልምምድ ኣካየዳ ነዚ ዕማም እዚ ፈፂመን ናብ ኤርትራ ምስ ሰገራ ከዓ ኣልፋ ፕሮጀክት ብዝተሰሚየ ስርሒት ኣብ ድሕሪ መስመር ፀላኤ ዝንቀሳቀሱ ተጋደልቲ ንምፅራይ ሰፊሕ ወፍሪ ካየዳ
እዝና ገበረ ስርዓት ደርግ ምንቅስቃስ ደጀን ህዝባዊ ግንባር ንምልማስ እውን ኣብ ኩሉ ከባቢታት ሳሕል ብለይትን ብቐትርን ንልዕሊ ሓደ ወርሒ ብዘየቋርፅ ዝቐፀለ ብርቱዕ ደብዳብ ነፈርቲ ካየደ ኣብዚ ወራር እዚ ጸላኢ ኣብ ኣፅዋር ቅድሚኡ ዘይነበረ ብዝሒ ዘለዎ ናይ 130 ሚሜ መዳፍዕ ክውስኽ እንከሎ ሽዑ ዘመናውያን ዝነበረ ሓደስቲ ኤምኣይ 24 ሄሊኮፕተራት ውግእ እውን ኣዳለወ ኣብ ርእሲ እዚ ደርግ መርዛም ጋዝ ክጥቀም ምዃኑ ሓበሬታታት እናፍሰሰ ኣብ ተጋደልቲ ህዝብን ጭንቀት ንምፍጣር ሰፊሕ ስነ ኣእምራዊ ዘመተ ተታሒዝዎ ነበረ ህዝባዊ ሰራዊት ኣብ መወዳእታ 79 ኣብ ግንባር ናቕፋ ኣብ መጀመርያ 80 ድማ ኣብ ግንባር ሰሜናዊ ምብራቅ ሳሕል መጥቃዕቲ ወሲዱ ኣብ ልዕሊ ወራር ሰራዊት መግዛእቲ ኢትዮጵያ ዓበ ዓወት ብምምዝጋብ ኣብ ግንባር ናቕፋ ካብ እምባ ደንደን ነቒሉ ክሳብ ከባቢ ዓድሽሩም በፂሑ ብምንባሩ ኣብ ድሮ ሻድሻይ ወራር ህዝባዊ ሰራዊት ብሸነኽ ናቕፋ ናብፍ ዓበት ዘቋመት ዕርድታት ሒዙ ነበረ የግዳስ ምስ ምቅርራብ ሻድሻይ ወራር እዚ መከላኸሊ መስመር እዚ ማለት ግንባር ኣፍ ዓበት ግጥም ከይተኸየደሉ ናብ ሕዳይ ከም ዝስሕብ ተገብረ ማዕረ ማዕረቲ ጸላኢ ዘካየደ ዝነበረ ምድላዋት ተጋዳላይ እውን ነቲ ወራር ንምምካት ዓቕሙ ዘፍቅዶ ምቅርራባት ይገብር ነበረ ብፍላይ እቲ ስነ ቐመማዊ ኩናት ሓድሽ ተርእዮ ስለ ዝነበረ ነፍሱ ከመይ ገይሩ ከም ዝከላኸል እናተማህረ ልዑል ስነ ኣእምራዊ ምቅርራባት ገበረ ኣብ ኣቃውማ ሰራዊት ሓንቲ ሓዳስ ብሪጌድን ካብ ኩለ ናሃርታት ዝተዋፅአ ሰለስተ ፍሉያት ቦጠሎኒታትን ከም ዝውሰኻ ተገብረ ኣብ ክፍልታት ህዝባዊ ግንባር ካብ ዝነበሩ ተጋደልቲ እውን ገለ ክፋሎም ናብ ተዋጋኢ ሰራዊት ከም ዝኸቱ ተገብረ ኣብ ድሮ ሻድሻይ ወራር እምበኣር ኣብ ግንባር ናቕፋ ብሪጌድ 51 77 ከምኡውን ክልተ ቦጠሎኒታት ናይ ብሪጌድ 58 ኣብ ግንባር ባርካ ብሪጌድ 70 ሓደ ቦጠሎኒ ናይ ብሪጌድ 58 ክልተ ቦጠሎኒ ናይ ብሪጌድ 23 ኣብ ግንባር ሰሜናዊ ምብራቅ ሳሕል ብሪጌድ 44 31 4 ሓደ ቦጠሎኒ ናይ ብሪጌድ 23 ከምኡውን ክልተ ቦጠሎኒ ከቢድ ብረት ናይ ብሪጌድ 76 ዓሪደን ነበራ እተን ሰለስተ ፍሉያት ቦጠሎኒታት 73 74 75 ከዓ ተጣባዕቲ ኮይነን ይፅበያ ነበራ ወተሃደራዊ ውጥን ወፍሪ ቀይሕ ኮኸብ ንሰራዊት ህዝባዊ ግንባር ብኩሉ ወገን እንተላይ ብመሬት ሱዳን ተጠዊኻ ኣብ ከበባ ብምእታው ኣብ ውሽጢ 2 ወይ 3 ሰሙን ሙሉእ ብምሉእ ምድምሳስ እዩ ነይሩ እዚ ገዚፍን ነዊሕን ምድላዋ ዝተገብረሉ ናይ መወዳእታ ክኸውን ዝተሓስፈ ደምሳሲ መጥቃዕቲ ድማ ናብ 15 ለካቲት 1982 ኣብ ዘውግሐ ለይቲ ኣብ ሓደ ሰዓት ብግንባራት ናቕፋ ሰሜናዊ ምብራቅ ሳሕል ባርካን ሓልሓልን ተወልዐ እዚ ናይ ሞትን ሕየትን ግጥም ዝተጀመረ ብሸነኽ ባርካ ካብ ዕዳየት ክሳብ ሰልዓ ዝዝርጋሕ ሓድሽ ግንባር ዝኸፈተ ዓብዪ ክፋል ሰራዊት ደርግ መብረቅ እዚ ኣብ ውሽጢ ናይ ሳልስቲ ውግእ ኣብ ድብያ ህዝባዊ ሰራዊት ኣትዩ ተደምሰሰ እዚ ናይ ግንባር ባርካ ስዕረት ፍሽለት ሻድሻይ ወራር ከሎ ገና ዝኣመተ እዩ ነይሩ ስርዓት ደርግ ብባርካ ዘበገሶ መጥቃዕቲ ብዙሕ ክስጉም ከም ዘይክእል ምስተረድአ ብኡ ንብኡ ተረፍ መረፍ ሰራዊቱን ኣፅዋሩን ኣኻኺቡ ብቕፅበት ናብ ግንባር ናቕፋ እዩ ደሪብዎ ኣብ ሰሜናዊ ምብራቅ ሳሕል ኣብ ቀዳሞት ሰሙናት ናይቲ ወራር ውቃው እዝ ብፀጋም ወር መሬት ሱዳን ተኳሊሉ ንደንበቤት ተቋፃፂሩ ብየማን ብፋሕ ዜሮ ቢሉ ክሳብ እቲ ቐንዲ ሽቶ ጎቦ መሽዓሊ ብምብፃሕ ንግዜኡ ከቢድ ፀቕጢ ክፈጥር ክኢሉ ነበረ የግዳስ ህዝባዊ ሰራዊት ነቲ ብመሽዓሊብ ዝወረረ ሓይሊ ጸላኢ ንሰሙናት ዝኣክል መኪቱ ዘፍ ድሕሪ ምባል ብሸነኽ ደንበቤት ጸረ መጥቃዕቲ ወሲዱ ንውጥን ከበባ ወራር ሰራዊት ደርግ ኣበርዓኖ ኣብ ሻድሻይ ወራር እቲ ዝበርትዐ ብዙሕ መስዋእቲ ዝተኸፍሎ መሪር ውግኣት ዝተካየደሉ ቦታታት ኣብ መንጎ ግንባራት ናቕፋን ሰሜናዊ ምብራቅ ሳሕልን ዝነበረ ኣብ እዋን ሓምሻይ ወራር ሳልሳይ ግንባር ተባሂሉ ዝተፀውዐ ቦታታት እዩ ነይሩ ጸላኢ ብደብረ ጥሉል ናብ ሃግራዕ ወሪዱ መስመር ናቕፋ ደጀን ክበትኽ ዝገበሮ ምንቅስቃስ ድማ ዝያዳ ኩሉ ሓደገኛ ነበረ ብምብራቃዊ ኣፃድፍ ነሮ ሓኺሩ ናቕፋ ክኣቱ ዝተንቀሳቐሰ ሰራዊት እውን ኣብ ኣፍ ደገ ናቕፋ ንዝርከብ እስትራቴጂያዊ ቦታ ብራኽያ 1702 ድሓር ታባ ውፍያት ዝተሰሚየ ብምቁፅፃር ኣብ መጀመርታ ናይቲ
ኩናት ኣዝዩ ሓደገኛ ኩነት ፈጢሩ ነበረ። በዚ ከዓ ኣብ ሕዳይ ዝነበረ ድፍዓት ህዝባዊ ሰራዊት ናብቲ ናይ ቀደም መከላኸሊ መስመር የማነ ፀጋም እምባ ደንደን ከም ዝስሕብ ተገብረ። ብ16 ለካቲት ቀትሪ ብሩባዕ ምሕናዕ ናብ መንድዓት ዝሓኾረ ኣንበሳ ዝብል መፀውዑ ዝነበሮ ምሩፅ ሰራዊት ደርግ ሳልሳይ ክፍላት ጦር ጸላኢ ብርቱዕ ሓይሊ ስለ ዝነበሮ ኣብቲ ከባቢ ዝነበረ ኣገለ በጠሎኒታት ህዝባዊ ሰራዊት ካብቲ በረኸት በራኽቲ ቦታታት ተደፊአን ናብ ጎላጎል ኣግራዕ ወረዳ። እቲ ኩነታት ከቢድ ስጋት ስለ ዝፈጠረ ከዓ ኣብ ክፍልታት ደጀን ዝፀንሑ ተጋደልቲ ምስተን በጠሎኒታት ከም ዝፅንበሩ ተገብረ። ነዊሕ ከይፀንሐ ግና እዘን ኣሓዱታት ተወሳኺ ሓይሊ ደሪበን ብምውድዳብ ፀረ መጥቃዕቲ ፈኒየን ብዙሕ መስዋእቲ ከፊለን ንጸላኢ ካብ ከባቢ ኣግራዕ ጸሪገን ኣብ በራኽቲ ጎቦታት መእደን ዓንቀር ጸሊምን ከም ዝድረት ገበርኦ። ድሕርዚ ዕውት ፀረ መጥቃዕቲ እዚ ግንባራት ናቕፋን ሰመናዊ ምብራዕ ሳሓልን ተላጊቡ ካብ ደንበቤት ክሳብ ሮር ሓባብ ኣብ ዝተዘርግሐ መከላኸሊ መስመር ኣዝዩ መሪር ምርብራብ ቀጸለ። ሰራዊት ደርግ ብዝኾነ ዋጋ ናቕፋ ንምቁፅጻር ናይ ዓቕሊ ፅበት ውጋእ ኣካየደ። እቲ ከቢድ ምርብራብ ንልዕሊ 10 መዓልትታት ብዘይ እስትንፋስ ድሕሪ ምቕጻሉ ከዓ ብ26 ለካቲት ኣብቲ ጸቕጢ ፈጢሩ ዝነበረ ሳልሳይ ግንባር ህዝባዊ ሰራዊት ፀረ መጥቃዕቲ ወሲዱ ነቲ ወራር ሰራዊት ንጎልጎል ናሮ ኣጽደፎ። ብድሕሪ እዚ ንህዝባዊ ሰራዊት ኣኽቢብካ ምድምሳስ ዝብል ውጥን ከም ዘይከኣል ብሩህ ኮነ። እንተኾነ መምለሲ እግሪ ብውሕዱ ናቕፋ ምቁፅጻር ዝብል ናይ ዓቕሊ ፅበት መጥቃዕትታት ቀጺሉ ካብ ከባባ መንድዓት ክሳብ ደንደን ዕርዲ ፈርኔሎ ኣብ ዝነበረ መከላኸሊ መስመር ከዓ ሰራዊት ደርግ ኣህዱታት እናቀያየረ ንርባዕቲ ኣዋርሕ ብፅዑቕ ደብዳብ ከበድቲ ኣፅዋራትን ነፈርትን እናተሰነየ ግና ኸ ፍረ ዘይተረኽቡ ብርቱዕ ምርብራብ ኣካየደ። ኣብ ዕርድታት ሰሜናዊ ምብራዕ ሳሕል እውን ብተመሳሳሊ የግዳስ ኣብዚ ናይ ኣዋርሕ ከቢድ ምርብራብ ዕርድታት ህዝባዊ ሰራዊት ነቕ ኣይበላን። ሻድሻይ ወራር ከዓ ብ20 ሰነ 1982 ብዓወት ህዝባዊ ሰራዊት ብፍሽለት ወራር ሰራዊት ደርግ ተደምደመ። ኣብ ሻድሻይ ወራር ስርዓት ደርግ ኣስታት 50,000 ሰራዊት ኣጥፊኡ ከቢድ ሰብኣውን ነዋታውን ክሳራ ተሰከመ። ህዝባዊ ሰራዊት ዝኸፈሎ ዋጋ እውን ቀሊል ኣይነበረን። ልዕሊ 2,700 ብሉፃት ኤርትራውያን ተጋደልቲ ተሰዊኦም ልዕሊ 5,000 ቆሲሎም ክበሃል ከሎ ዳርጋ ፍርቂ ዓቕሚ ናይቲ ሽዑ ዝነበረ ተዋጋእ ሰራዊት ህዝባዊ ግንባር ምዃኑ እዩ። ሻድሻይ ወራር ሰውራ ኤርትራ ክሰዓርን ዘይክሰዓርን ናብ ከቢድ ፈተነ ዝኣተወሉ ተጋዳላይ ብጥሙይ ከብዱ ኣብ ጠልጠላ ፀድፍ እናሓደረን እናወዓለን ብዓቕሚ ኣዝዩ ምስ ተዓፃፀፈ ሰራዊት ገጢሙ ክቡር መስዋእቲ ኸፊሉ ነዚ ፈታን መድረኽ ብዓወት ሰጊሩ ቀጻልነትን ተዓዋትነትን ሰውራ ዘረጋግጸሉ ጽንዓትን ጅግንነትን ህዝቢ ኤርትራ ደሚቑ ዝወፀሉ ፍሉይ ታሪኻዊ መድረኽ እዩ። 20 ሰነ ምበል 44 ዓመቱ እንዝክረሉ ኣጋጣሚ እምበኣር ነዚ ፍሉይን ድንቅን ዝሕብን ጅግነታዊ ፍጻሜ እዚ ብልዑል ሃገራዊ ሓበን ከነድምቆ ይግባእ እዩ።